ጊዜ ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና ቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ